ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 15 ግንቦት ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ኣውደ ጉባኤ ውድብ ጸጥታን ምትሕብባርን ኤውሮጳን ንካቶሊካውያን ጳጳሳት ሃገረ ፓኪስታንን ብምኽንያት ናብ ቅድስቲ መንበር ዝገብርዎ ዘለዉ ምብጻሕ ንልሂቅ ጳጳስ ሰበኻ ፊረንሰን ነበር ኣቦ መንበር ጳጳሳዊ ሽማግለ ስድራ ቤትን ዝኾኑ ንብፁእ ካርዲናል ማቴዮ ማርያ ዙፒን ንምኽትል ዋና ኣመሓዳሪ ናይ ቤት ጽሕፈት ዜናን ክፍሊ ማሕተምን ቅድስቲ መንበር ንኽብርቲ እናቴ ኒና በነዲክታ ክራፒችን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝደገሱን ድሕሪ ቐትሪ ድማ ንመስዋእተ ቅዳሴ ስርዓተ ቕብሪ ብፁእ ካርዲናል ትሽሪክ ከም ዘዕረጉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 15 ግንቦት መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማለ ሓሙስ ኣብ መንበረ ጥበብ ሳፒየንሳ ሮማ ጉስነታዊ ምብጻሕ ኣካይዶም ዘካፈልዎ መደረ ርእሰ ሊቃነ ጳጳሳት ንዓለም ለኻዊ ኢቁመናዊ ምንቅስቓስ መንግስትኻ ትምጻእ ዘመሓላለፍዎ ናይ ቪድዮ መልእኽቲ ቅዱስ ኣቦና ንተሳተፍቲ ዓውደ ጉባኤ ውድብ ጸጥታን ምትሕብባርን ኤውሮጳ ተቐቢሎም ዘስምዕዎ መደረ ኣብ ከተማ ሮማ ዝካየድ ዘሎ ስነ ጥበባዊ ምርኢት ኩናት ቃዛ ብዓይኒ ህፃናት ዝቐረበ መደብ ኣብ ዝምልከቱ ኣርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 15 ግንቦት 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዝትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መንበረ ጥበብ ሳፒየንሳ ሮማ ፍሉይ ጉስነታዊ ምብጻሕ ብምክያድ ንመንእሰያት ካብ ገለልተኝነት ወፂኦም ናይ ሓቀይና ሰላም ሰብ ኢደ ጥበብ ክኾኑ ተማሕጸንዎም። ብዛዕባ እቲ እናዓበይ ዝኸይድ ዘሎ ወተሃደራዊ ውጻኢታት እውን ኣጠንቂቖም ከምኡ ውን ብዛዕባ ሓደጋታት ሰብ ዝሰርሖ ኣስተውዕሎት ኣብ ውግእ ኣተሓሳሲቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሓሙስ ዕለት 14 ግንቦት ኣብ መንበረ ጥበብ ሳፒየንሳ ሮማ ጉስነታዊ ምብጻሕ ኣካይዶም ኣብ ዝለገስዎ መደረ ናይ ሓቀይና ሰላም ሰብ ኢደ ጥበብ ኩኑ ኣጽዋር ዘይብሉን ኣጽዋር ዘራግፍን ሰላም ኣብ ምህናጽ ትሑታትን ጽኑዓትን ኩኑ ኣብ መንጎ ህዝብታትን ምድርን ስኒት ንምፍጣር እውን ዕየዩ ክብሉ ተላበውዎም። ቅዱስ ኣቦና ቅድሚ ሓሳባቶም ምክፋሎም ሓጺር ናይ ጸሎት ጊዜ ወሲዶም ቀጺሎም ድማ ንኣባላት ማሕበረሰብ እቲ መንበረ ጥበብ ሰላምታ ኣቕርቡሎም።

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት ምርብ ቋንቋ ትግሪና ሰላምታና ናቀርብ። ናይ ልሙዕለት 16 ግንቦት 2016 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ልዮን መንበር 14 ምዕራፍ ፍጻሜታት ምስጢረ ሜሮን ንኽቕበሉ ዝሰናዶው ዘለዉ ካብ ሜትሮፖሊሳዊ ርእሰ ሰበኻታት ጀኖቫ ዝመፁ መእመናን ናይ ጳጳሳት ጉዳይ ዝከታተል ናይ ቅድስቲ መንበር ላዕላይ ቤት ፅሕፈት ህየንተ ጳጳስ ፊሊፖ ያኖነ ናይ ቅድስቲ መንበር ዋና ጸሓፊ ነበር ካርዲናል ተርችዝዮ በርቶነ ኣብ ስፓይና ናይ ሰበኻ ካህናት ተቋም ፕራዶ ላዕለዋይ ጠቕላላ ሓለቓ ኣባ ዲየጎ ማርቲን ፔይናስ ኣብ ብራዚል ጳጳስ ናይ ሰበኻ ባቱሪተ ሊቀ ጳጳሳት ሉዊስ ጎንዛጋ ሲልቫ ፓፔኡ ኣብ ሜክሲኮ ናይ ቅዱስ መንበር ሓዋርያ ልኡኽ ናይ ሰርታ ስዩም ሊቀ ጳጳሳት ጆሴፍ ስፒተሪ ኣብ ኢጣልያ ናይ ዝተፈላለዩ ኣባይቲ ባንክ ተቋም ሓለፍትን ሰራሕተናታትን ተቐቢሎም ከም ዘዘራረቡን ቃለ ምዕዳን ከም ዝለገሱ ናይ ቅዱስ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎም ዕለት 16 ግንቦት 2016 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን ኣብ ቶሪኖ ሰሜናዊት ከተማ ኢጣልያ ዝካየድ ኣህጉራዊ መርኢት መጻሕፍቲ ዕለት 14 ግንቦት ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብምክንያት መዓልቲ ምሕዝነት ቅብጣውያንን ካቶሊካውያንን ናብ ናይ ምስሊ ቅብጣዊት ኦርቶዶክሳዊት ቤተ ክርስትያን ፓትርያርክ ተዋድሮስ ዳግማዊ ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ኢጣልያ ርእሰ ሰበኻታት ጀኖቫን ዝመፁ ንሚስጢረ ሜሮን ዝሰናዶው ዘሎ መንእስያት ተቐቢሎም ዝለገሶ ቃለ ምዕዳን ጳጳሳት ሃገር ፓኪስታን ምስ ርእሰ ሊቃነ ጳጳሳት ዘካየድዎ ርክብ ኣህጉራዊ ዋዕላ ብዛዕባ ሰብ ሰርሖ ብልሒ ኣብ ጳጳሳዊ መንበረ ጥበብ ኡርባንያኖም ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዕቡ እውን ኣብ ነፍሶ ከፍ ቅዳም ብናሆም ጳውሎስ ዝቐርብ መደብ መንእስያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍሬዝግን ንቅድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን ኣብ ቶሪኖ ሰሜናዊት ከተማ ኢጣልያ ዝካየድ ኣህጉራዊ መርኢት መጻሕፍቲ ዕለት 14 ግንቦት ኣብ ዘመሓላለፎ መልእኽቲ ስነ ጽሑፍ ሰብኣዊ ክብርን ሰላምን ሕውነትን ከስፍሕ ከም ዘለዎ ደጊሞም ብምሕባር ቆልዑ ብፍላይ ኣብ መንጎ ራዕዲ ውግእን ከምኡ እውን ቁሪ ዘይምግዳስ ንዓለም ተስፋ ዘቕርቡ ምዃኖም ከም ዘጉልሑ ዜና ቫቲካን ኣፍሊ ቱ ንኽብሪ ነፍሶ ከፍ ሰብ ብፍላይ ከዓ ነቶም ኣዝዮም ተኣፈፍቲ ኣፍልጦ ንምሃብ ዝሕግዝ ከምኡ እውን ካብ ግዜ ናብ ግዜ ናብ ቤተ ምህርቲ ሕውነትን ሰላምን ዝቕየር ጽሑፋት የድሊ እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ዕለት 14 ክሳብ ዕለት 18 ግንቦት ኣብ ቶሪኖ ሰሜናዊት ከተማ ኢጣልያን ኣብ ዝካየድ ዘሎ ኣጉራዊ መርኢት መጻሕፍቲ ናይ ቅዱስቲ መንበራና ጸሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ብይብጻሕ ናብ ናይታ ከተማ ሊቀ ጳጳሳት ካርዲናል ሮበርቶ ሬፖሌ ኣብ ዘመሓላልፎ ናይ ቴሌግራሞ መልእኽቲ ክኸውን እንከሎ ዕለት 14 ግንቦት ኣብ መኽፈቲ ስነ ስርዓት ትምርኢት ብናይ ትምርኢት ዋና ሓላፊ ክምተነበን ርእሰ ሊቃነ ጳጳሳት ኣብቲ ዘመሓላለፎ መልእኽቲ እዚ ሕታም እዚ ካብቲ ደራሲት ኤልሳ ሞራንተ ዝሓፈቶ ብህፃናት ዝድሓነ ዓለም ዝብል ድርሰታ ዝተወስደ ቃል መርሕ ብምግባሩ ኣዘኻኺሮም ነዚ ኣርእስቲ እዚ ኣገዳስን እዋናውን እዩ እንክብሉ ከም ዘጉልሑ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ብዘስካሓክሕ ውግእን ብቁሪ ዘይምግዳስን እትሓነቐ ዝመስል እዋን ቆልዑ ንዓለም ብሓድሽ ኣዕንቲ ናይ ምርኣይ ብዘለዎም ተፈጥራዊ ክእለቶም ኣብ ሕብረተሰብ ብርሃነ ተስፋ የብርሁ እንክብሉ ኣስሚሮም እዚ ፍጻመ እዚ ብዛዕባ ኣገዳስነት ናይ ዘተን ስምምዕን ባህልን መድንፋዕ ሓድሽ ግንዛቤ ከለዓዕል ተስፋ ከም ዘለዎ ብምምልካት መልእኽቶም ከም ዝዛዘሙ ዜና ቫቲካን ይሕብር። እዚ ከምዚ ኢሉ እንከሎ ኣብዚ ምርኢት ቤት ማሕተም ሃገረ ቫቲካንን ዝኽሪ መበል 100 ዓመት ቅዋሚኡ